በሸንተረሩ ህዝብሽን መነካው ወላጅያ ቆየውን ተወላጅያ አልተካው ያንበሳውን ሱሪ ማንም የለካው ካንዱ ቢያፈጠለክ ስንቱን አነካካው